አሉ። አዩብ ገፋኑ ሀንድመ ኮረባሽ ኤይ እከሌ ገፋኑ ገ ቬሪ ረስከላን ገ ሐድረተ ዱዓ ደነቢ ሂንዱገይ እከሌ ገፋኑ ደነቢ አሉገ ጋጋ ሸይጣና ቢህ እከሌ ገፈራቱን አላየ ቨርበል ከማይ ቬን ልብጄ